0: እንደምን አምሽታችኋል አድማጮቻችን። ለሐሙስ ግንቦት 27 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን ህወሓት ለዓለም አቀፉ ማህበረሰብ የጻፈው ደብዳቤ ምን ይዟል?
1: ጊዜው ያስተደሩ ፈረሳል ፈረሰኝ ምስክሮች አይደሉም ጥልቅ እና መሳስብ አደጋ አለ ብለው ያንን ፍሬም ማሰዝ ይፈልጉት።

0: ለአርሲው ጥቃት መንግስት የኦሮሞ ነጻነት ሰራዊትን ተጠያቂ ሲያደርግ አማጺው ቡድን አስተባብሏል።
1: ይሄ የፈሪስ ብስብ በአሳኮ ወረዳ ላይ ጥቃት ፈጽሟል።
2: ወራን ብልስማ ኦሮሞ
3: የኦሮሞ ነጻነት ሰራዊት እንደዚህ አይነት አስቀያሚ ድርጊት ውስጥ አይሳተፍም።
0: እነዚህንና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በኦሮሚያ ክልል አርሲ ዞን ሰላማዊ ሰዎች የተገደሉበትን የሰሞኑን ጥቃት የፈጸመው መንግስት ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት መሆኑን የክልሉ መንግስት አስታወቀ። የኦሮሞ ነጻነት ሰራዊት በበኩሉ ጥቃቱን አልፈጸምኩም ብሏል። ባለፈው እሁድና ሰኞ በአርሲ ዞን ውስጥ በሚገኙ የተለያዩ ወረዳዎች ውስጥ በታጣቂዎች በተፈጸሙ ጥቃቶች 13 የሚሆኑ ሰዎች ሲገደሉ አንድ ቤተክርስቲያን በእሳት የወደመ መሆኑንና ሌላ ቤተክርስቲያን ላይ ዘረፋና ጉዳት መድረሱን የሀገረ ስብከቱ ሊቀ ጳጳስና ነዋሪዎች ገልጸዋል። ነዋሪዎቹ ለቢቢሲ በሰጡት አስተያየት ጥቃቱን የፈጸሙት ሸኔ ያሉት ታጣቂ ቡድን አባላት መሆናቸውን ተናግረዋል። የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ አይሉ አዱኛም እንዲሁ የአርሲውን ጥቃት በተመለከተ ለኦቢኤን ቲቪ በሰጡት ማብራሪያ ሸኔ ሲሉ የጠሩትን የኦሮሞ ነጻነት ሰራዊት ተጠያቂ አድርገዋል። በጥቃቱ ሰላማዊ ሰዎች መገደላቸውን የተናገሩት አቶ ኃይሉ የሟቾቹን ቁጥር ግን አልጠቀሱም።
1: ግንቦት 23 2018 በአርሲ ዞን አሰኮ ወረዳ ለተጨፌ በሚለው ቀበሌ የሰባተኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልኮ ወስዶ ተንቀሳቅሶ ነበር። ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። ይሄን ብቻም ሳይሆን በቤተ ክርስቲያን ላይ ያነጣጠረ ጥቃትን ፈጽሟል። ይሄ ከአሸባሪው ቡድን ባህሪ የሚመነጭ ነው። አላማው የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን እሴቱን ለመሸርሸር የእርስ በርስ ጦርነትን ለመቀስቀስ አስቦ ነበር የሲንቀሳቀስ የነበረው።
0: ክሱ የቀረበበት የኦሮሞ ነጻነት ሰራዊት በበኩሉ ጥቃቱን እንዳልፈጸመ አስታውቋል። መንግስት በሽብርተኝነት ፈርጆት ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ቃል አቀባይ ጅሬኛ አያና ለቢቢሲ አፋን ኦሮሞ በሰጡት ምላሽ በአርሲው ጥቃት የሰራዊቱ እጅ የለበትም ከማለት በተጨማሪ መንግስትን ተጠያቂ አድርገዋል።
2: ወራን ብልስማ ኦሮሞ
3: የኦሮሞ ነጻነት ሰራዊት እንደዚህ አይነት አስቀያሚ ድርጊት ውስጥ አይሳተፍም። ድርጅታችን የተቋቋመው የኦሮሞን ህዝብ ነጻ ለማውጣት እንጂ የማህበረሰብ ግጭት ውስጥ የሚገባበት ምክንያት የለም። እውነት ለመናገር ይህን ዜና ከሰማን በኋላ ጉዳዩን ለማጣራት ሞክሬያለሁ። እዚያ የሚገኙ አዛዦችን ማነጋግሬያለሁ። እንደተረዳሁት ማህበረሰቦች እንዲጋጩ የሚያደርገው መንግስት ነው። በምርጫ ምክንያት የእንቅስቃሴ ገደብ ጥለን ነበር። መንግስት ይህ አስቆጥቶታል። መሸነፉን ለመደበቅ የፈጠረው ግጭት ነው። ተመሳሳይ ነገር ሌላ ቦታ ለመፍጠርም ያቀደ እንደሆነ ነው የሰማነው።
0: መንግስት ተመሳሳይ ነገር ሌላም ቦታ እንዲከሰት እየሰራ ነው ብላችሁ ክስ ስታቀርቡ ለመሆኑ መረጃችሁ ምንድን ነው ተብሎ የተጠየቁት ቃል አቀባዩ የውስጥ መረጃ አለን ከማለት ውጭ ያብራሩት ነገር የለም።
3: የውስጥ መረጃ ነው ያለኝ። እነሱ አቅደው እንደዚህ አድርገውናል፣ እኛ ደግሞ በምላሹ እንደዚህ እናደርጋቸዋለን ብለው ያወሩት ነገር ነው ያለው። ሌላም ቦታ እንደዚህ አይነት ነገር ለመፍጠር እያሴሩ እንደሆነ ነው የምናውቀው።
0: የኦሮሞ ነጻነት ሰራዊት ቃል አቀባይ ለቢቢሲ ማብራሪያ ከሰጡ በኋላ በአርሲ ንጹሃን ላይ የደረሰውን ጭፍጨፋ እያጣራን እንገኛለን ሲል ሰራዊቱ በማህበራዊ የትስስር ገጹ ላይ ጽፏል። ለተጎጂ ቤተሰቦች መጽናናትን የተመኘው ሰራዊቱ ስለ ጉዳዩ በተጨማሪነት ያለው ሌላ ነገር የለም። ጥቃቱ በአመዛኙ ሃይማኖትና ብሔርን ያነጣጠረ እንደሆነ የአካባቢው ነዋሪዎች ሲገልጹ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ደግሞ ምዕመናንና አብያተ ክርስቲያናት ሰለባ መሆናቸውን ገልጻለች። የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ አይሉ አዱኛ ደግሞ ይህን ይላሉ።
1: የብሔርን መልክ የሃይማኖትን መልክ የሚሰጠው ሳይሆን የሽብርተኛ ቡድኖች ድርጊት ስለሆነ በዚህ መልኩ ነው እያንዳንዱ ኢትዮጵያውያን ልንረዳ የሚገባው ስለሆነ ድርጊቱም የሚኮነን የሚወገዝ የጨካኞች ተግባር መሆኑን ልንገልጽ እንወዳለን።
0: ጥቃቱ ከተፈጸመበት አካባቢ ተፈናቅለው በሌላ ስፍራ የሚገኙ ነዋሪዎች ትናንት ረቡዕ ግንቦት 26 ለቢቢሲ አማርኛ በሰጡት አስተያየት እስካሁን ምንም ድጋፍ እንዳልደረሳቸው ተናግረው ነበር። ተፈናቃዮቹ አሁንም በስጋት ውስጥ መሆናቸውንና ታጣቂዎቹ ተከትለውን መጥተው ተጨማሪ ጥቃት ሊፈጽሙብን ይችላሉ በሚል ስጋት እርስ በርስ እየተጠባበቁ ምሽቱን ተራ በተራ እንደሚተኙም ተናግረዋል። የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ አይሉ አዱኛ በበኩላቸው ጥቃቱ የተፈጸመበትን አካባቢ የመንግስት ኃይሎች መቆጣጠራቸውንና ተፈናቃዮችን ለመመለስም ጥረት እየተደረገ መሆኑን ገልጸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በአርሲ ዞን በአሰኮ በሽርካ በሆንቆሎ በዋቤና በሙኔሳ ወረዳዎች የተከሰተውን የንጹሃን ግድያና የአብያተ ክርስቲያናት ቃጠሎ በጽኑ እንደሚያወግዝ ትናንት ባወጣው መግለጫ አስታውቋል። መንግስት የዜጎችን ሰላምና ደህንነት የማረጋጋት ተቀዳሚ ኃላፊነቱን እንዲወጣና በጥቃቱ ሳቢያ ከቤት ንብረታቸው ለተፈናቀሉ እንዲሁም በአካባቢው ለሚኖሩ የጥቃት ስጋት ላለባቸው ነዋሪዎች አስተማማኝ ጥበቃ እንዲያደርግ ጥሪ አቅርቧል። ጉባኤው አሰቃቂ ሲል የገለጸውን ጥቃት የፈጸሙትን አካላት መንግስት በአፋጣኝ ተከታትሎ ለፍርድ እንዲያቀርብና ሂደቱንም ለህዝብ እንዲያሳውቅም ጠይቋል። በአርሲ አካባቢ ላለፉት ጥቂት ዓመታት ይህን መሰል ጥቃት በታጣቂዎች ሲፈጸም የቆየ ቢሆንም ጣት ከመቀሳሰር ባለፈ ለጥቃቱ ኃላፊነቱን የወሰደ አካል የለም። ባለፈው ጥቅምት ወር አጋማሽ ላይ በአካባቢው በተፈጸመ ጥቃት 25 ሰዎች ከተገደሉ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በምዕመኖቹ ላይ የሚፈጸመው ጥቃት እየተባባሰ መሆኑን በመጥቀስ መንግስት የዜጎችን በህይወት የመኖር መብት እንዲያስከብር መጠየቁ ይታወሳል። ህወሓት አይቀሬና የከፋ ጦርነት ከፊታችን ተደቅኗል ሲል አሳሰበ። በምርጫ ቦርድ ህጋዊነቱ የተሰረዘበት ህወሓት ፓርቲ ይህን ማሳሰቢያ የሰጠው ትናንት ተጽፎ ዛሬ ባሰራጨውና ቢቢሲ የፓርቲው እንደሆነ ባረጋገጠው መግለጫ ነው። በዚህ ደብዳቤ ህወሓት ዓለም አቀፉ ማህበረሰብ እጁን አጣጥፎ እንዳይቀመጥ ከማሳሰቡም በላይ ገለልተኝነቱ ከተጠያቂነት እንደማያድን ጭምር አስጠንቅቋል። በደብዳቤው ይዘትና በክልሉ አሁናዊ ሁኔታ ላይ ማብራሪያ እንዲሰጡን ፖለቲካውን በቅርበት የሚከታተሉትን አቶ ዳንኤል ብርሃንን ማምሻውን አነጋግረናቸዋል።
4: እንግዲህ በመሰረቱ ይሄ የዲፕሎማቲክ ማስታወሻ የምንለው ዲፕሎማቲክ ኖት የሚባለው ነው። በየተወሰነ ጊዜ እንደዚህ ይጽፋሉ። ይሄኛው እንግዲህ ሁለት ሶስት ነገር ላይ ነው አፕዴት እያደረገ ያለው። አንደኛ ጊዜያዊ አስተዳደሩ ለምን እንደፈረሰና ለምን የቀድሞ ምክር ቤት እንደተመለሰ ነው ምክንያቱ ማቅረብ የሚፈልገው። ያንን ደግሞ የፌደራል መንግስት የፕሪቶሪያ ስምምነትን ለመፈጸም ፍላጎት ሳላሳየ ደረጃ በደረጃ ሲስተማቲካሊ ከጥቅም ውጭ እንዳያደርግ ያው እንዲፈርስ ስላደረገው ጊዜያዊ አስተዳደሩም የሚቀጥልበት ሁኔታ ስለሌለ መሰረቱ ስለፈረሰ በፊት ወደ ነበረው ወደ ምክር ቤት መመለስ የግድ ሆኗል። ተቋማዊ ቀጣይነትን ኢንስቲቱሽናል ኮንቲኒቲ ለማስቀጠል ብሎ አንድ እሱን ነው ምክንያታዊ የሚያደርገው። ከዛ አዲሱ አቋቋም ነው በምክር ቤቱ መሰረት የተቋቋመ አዲስ መንግስት ደግሞ አሳታፊ ወይም አካታች አድርገነዋል፣ ተቃዋሚም አካተናል የሚል ይጨምራል። አንዱ ይህንን ማብራራት ነው። ሁለተኛው ግን ከዛ በተጨማሪ ፌደራል መንግስት ሰራዊት እያስጠጋ መሆኑ በተለያየ አካባቢዎችም በተለያየ የኢትዮጵያ አካባቢዎችም ውጊያዎች ያሉ መሆናቸው እና ስለዚህ በተለይ ደግሞ ከትግራይ ጋር በተያያዘ ይሄ ነገር እሱ ወደ ለየለት ግጭት ከመግባቱ በፊት አንድ ነገር አድርጉ፣ ያው ዲፕሎማቲክ ሚናችሁን ተጫወቱ፣ ከዚህ በኋላ ዝም ማለት እንደ ገለልተኝነት አይደለም የሚቆጠረው፣ የሆነ ነገር ካላላችሁስ ያው ጥፋቱ በእናንተም ነው አይነት ነገር ነው። የዓለም አቀፍ ማህበረሰቡም እንደ ማስጠንቀቂያ አድርገን ልንቆጥረው እንችላለን። ስለ ፌደራል መንግስቱ ደግሞ ክስ ነው። ስለ ራሳቸው ደግሞ ለምን ጊዜያዊ አስተዳደሩ ለምን ፈርሷለው እንዳሰቡና ለምን የቀድሞ ምክር ቤት እንደመለሱ ደግሞ ማብራሪያ ነው።
3: አዎ፣ እሱ ላይ ዳንኤል፣ የታደሰ ወረደን ጊዜያዊ አስተዳደር ለምን አፈረሳቸው የሚለው ጥያቄ ከዓለም አቀፉ ማህበረሰብ ዘንድ ገፍቶ እንደሚመጣ የጠረጠሩ ይመስላል። የቀድሞ ምክር ቤትን ለምን እንደመለሱ በዝርዝር ነው የሄዱበት። ብቻቸውን እንዳልወሰኑ ይጠቅሳሉ። 1 ሚሊዮን ህዝብ አካባቢ እንዳወያዩም ያነሳሉ። የአመራር ክፍተት እንዳይፈጠር ብዙ አማራጮችን እንደተመለከቱም ያስረዳሉ። ይሄ ነገር ችግር ውስጥ እንደሚከታቸው የገባቸው ይመስላል።
4: እሱን እኮ ምናምን ሁለት ሶስት ነገር አድሬስ እያደረጉ ነው። የትግራይ ክልል ምክር ቤት ስለመመለስ ጥያቄ ሲነሳ የሚነሱት ጥያቄዎች ሁለት ሶስት ደረጃ ያላቸው ናቸው። አንደኛ መጀመሪያ ከፕሪቶሪያ ጋር እንዴት ይሄዳል ነው። ስለዚህ ፕሪቶሪያ እንደፈረሰ ወይም ፕሪቶሪያ በስራ ላይ እንደሌለና ለዚህም ተጠያቂ ፌደራል መንግስት ነው እኛ አይደለንም የሚል ያስቀምጣል። ቲፒኤልኤፍ ህወሓት ስልጣን ለብቻው መጠቅለል ይወዳል፣ ሞኖፖሊ ይወዳል። ለዛ ነው እንጂ ለመጠቅለል ባይሆን ኑሮ እናንተ ራሳችሁ ዶሚኔት የምታደርጉትን ካቢኔ ወይም ጊዜያዊ አስተዳደር ማፍረስ ለምን አስፈለጋችሁ ለሚል ጥያቄ ደግሞ እንደገና አይ እኛ እንደዛ አይደለም እንዲያውም በፊትም ከነበረው ያላለ

0: ሰው የተሻለ አሳታፊ አድርገነዋል። ስልጣኑ ሰስተን ሁሉን መጠቅለል ፈልገን አይደለም፣ እንደዛም አልተረዱት ነው። ስለዚህ ሁለት ነገር ላይ ከራሳቸው ኃላፊነት እያሸሹ
1: ነው።
0: ፕሪቶሪያን ፌደራል መንግስት አፈረሰው፣ ስላፈረሰው ክፍተት ተፈጠረ። ስለዚህ መንግስት ማቋቋም አስፈለገ። ስለዚህ ቀድሞ አስተዳደር አመጣን። ከዛ ደግሞ ስልጣን መቆጣጠር አባዜ ኖሩን አይደለም እኛ፣ ይሄው አሳታፊና አቃፊ አድርገነዋል። አታዩም ካቢኔውን ነው።
1: ሌላው ዳንኤል፣ ደብዳቤው ትንሽ ጠጠር ያለ ሆኖብኛል ከሌላው ጊዜ በይዘቱ። አንደኛ ሲጀምሩ ደብዳቤውን ኤሚነንት ኤንድ ካታስትሮፊክ ዴንጀር ላይ ነን ይላሉ። ማአት እየመጣ ነው ብለን እንተርጉመው። የማይቀለበስ ጦርነት ተደቅኗል ይላሉ ደጋግመው። ይህንንም አበክረው ነው የሚገልጹት። ደብዳቤው ሲጀምርም ሲጨርስም ጥልቅና አሳሳቢ አደጋ አለ፣ የአሁኑ አደጋ መላምታዊ ወይም ሃይፖቴቲካል እንዳይመስላችሁ ይላል፣ ያስጠነቅቃል። ለዚህ የሚያበቃ ምን አይነት ግምገማ ቢኖራቸው ነው ትላለህ ዳንኤል?
0: በፌደራል መንግስት በኩል እንግዲህ ምን ላይ ያለው ስለሚለው የሆነ ግምት ይኖራቸዋል፣ ወይም የሆነ መረጃ ይኖራቸዋል። መረጃቸው ትክክል ነው ትክክል አለም ሌላ ነገር ሆኖ ግን ከዛ ግምገማቸው በአንድ በኩል ተነስቶ ሊሆን ይችላል። በሌላ መልኩ ግን ነገሮች ወደዛ እየሄዱ ነው የሚል ግምገማ ይኖራቸዋል። ያው ከዛ እሱ ምን ማለት አንችልም። ግን ዋና ነገር ግን ምንድን ነው ቢዝነስ አስ ዩዥዋል አሁን ምንድን ነው ባለፈው ሁለት ሶስት ዓመት በተለይ ባለፈው አንድ ዓመት ተኩል የተፈጠረ ነገር ምንድን ነው? ነገሮች ባሉበት ነው ዝም ብለው ቆመ ያሉት። ስለዚህ ቢዝነስ አስ ዩዥዋል አድርጋችሁ አትቁጠሩት። ነገሮች እየተባባሱ ነው። ከሌላው ጊዜ የተለየ ትኩረትና ከበፊቱ የተሻለ ሚና ሲጫወቱ፣ ይህ ጊዜያዊ አስተዳደሩ ለንፈረሰ አልፈረሰ የሚሉ ቴክኒካዊ ክርክሮች አይደሉም። ከዛ በላይስ ጥልቅ እና የሚያሳስብ አደጋ አለ ብለው ያንን ፍሬም ማስያዝ የፈለጉት
1: እንደ መጨረሻ ዳንኤል ከፌዴራል መንግስት ዝምታን ለመረጠ
0: ሁለት ሶስት ነገር የተቀላቀለበት ይመስለኛል። አንደኛ የመጀመሪያው ፕሪቶሪያ አልፈረሰም ብሎ መከራከር ፌደራል መንግስት አይፈልግም። ከቱም ፕሪቶሪያን እንደ ሸክም ነው የሚቆጥረው ፌደራል መንግስቱ ራሱ። ስለዚህ ፕሪቶሪያ አልፈረሰም ብሎ ሙግት መግባት ሳልፈለገ ነው መጀመ አንድም ዝም ያለበት። ሁለተኛ ነገር ይሄ ነገር በተከሰተበት ጊዜ ፌደራል መንግስት ይህንን እንደሚያደርጉ የጠበቀ አይመስለኝም። እርስ በእርሳቸው በመጨቃጨቅ ጊዜ ወስዳሉ ብሎ ያሰበ ይመስለኛል። እና ድንገት እነሱ ነገሮችን አቀለጣጥፈው ምክር ቤት ከመጥራት ሲሄዱ ጊዜ ፌደራል መንግስት ደግሞ ለራሱ በምርጫ ጉዳይ ስለተጠመደ አጀንዳ ላይ ሌላ ፋይል ከመጨመር ይልቅ ምርጫውን እስከሚጨርስ ዝም ብሎ መቆየት የመረጠ ይመስለኛል። አለ ብሎ የፕሪቶሪያ ጠበቃ መሆን አልፈለገም።

0: ስለዚህ እዛ ላይ አይ ቲንክ ግራ ተጋቡ ይመስለኛል አንዱን ነገር ለይተው ፌደራል መንግስት መወሰን አልቻለም እንጂ ፕሪቶሪያ ተፈጽሟል አልቋል ምንድነው አስተሪ ፕሪቶሪያ የሚሉት ሲል ነው ፌደራል መንግስት የቆየው ከአንድ አመት ይሁን ሁለት አመት ያክል በቃ ይቀርው ከዚህ በኋላ በትግራይ በኩል ትጥቅ መፍታት ነው እንጂ ሌላ ሁሉ ተፈጽሟል ይያለ ነበር ስለዚህ አሁን ፕሪቶሪያን ህዋት ፈርሷል ሲል አልፈረሰም ብሎ መከራከር ከነሱ ከሚፈልጉ ከነበሩበት ናራቲቭ ጋር አብሮ ሄደምላ አንዱ ነው ሁለተኛ በዛ ወቅት ፌደራል መንግስት በራሱ የከፍተኛ አመራሩ ቢዚ ነው የነበረው በመርጫ ስለዚህ ትግራይ ውስጥ ያለው ነገር ከዛ ገንፍሎ ችግር ካልፈጠረ ድረስ ምርጫው ማጠናቀቁ ላይ ትኩረት ማድረግ ያሰው ይመስለኛል አሁን ነው ቁጭ ብለው እሱን ዲል ማድረግ የሚጀምሩት ያስባለሁ ከዛ ሌላ ግን ፌደራል መንግስት ታደሰ ወረደ ኖረ ወይ ታደሰ ወረደ ወረደ ብሎ ፌደራል መንግስት የሚከፍተው ጦርነት ይላን በራሱ አይኖርም ነገር ግን ኦሬዲ የጦርነት ጫፍ ላይ ደርሰው ነበር ጥርና የካቲት ያ ወደ ጦርነት ያልተገባው ወይም ወደዛ ደረጃ ያደገው በየራሳቸው ስለይት ነው ሶ ያ ስለይታቸው ሲቀየር ወይም ሌላ ገፊ ምክንያት ሲያገኙ ይጋጫሉ እንጂ በጊዜ አስተዳደሩ መፍረስ አለመፍረስ ብለው ሁለቱም አይጋጩ
1: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ አሁን ደግሞ ዳጫጭር ዜናዎች አንፈለው በናይጄሪያ ቤተክርስቲያን ላይ ጥቃት ፈጽመው ምእመናንን በገደሉት ላይ ሞት ተፈረደ የናይጄሪያ ፍርድ ቤት ከአራት አመት በፊት በደቡብ ምዕራብ ያገሪቱ ክፍል ውስጥ በሚገኝ የካቶሊክ ቤተክርስቲያን ላይ በከፈቱት ተኩስ 42 ምእመናንን ገድለው ከ100 በላይ በሚሆኑት ላይ ጉዳት ያደረሱ አራት ሰዎች በሞት እንዲቀጡ ወስኗል የአሜሪካ ምክር ቤት ትራምፕ በኢራን ጦርነት ላይ ያላቸውን ስልጣን የሚገድብ ውሳኔ ያሳለፈ የአሜሪካ የተወካዮች ምክር ቤት ፕሬዝዳንቱ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያደርግ ውሳኔ 215 ለ208 በሆነ ድምጽ ያሳለፈ ሲሆን ውሳኔው ትራምፕን ክፉኛ አስቆጥቷል። ትራምፕ እና ኔታንያሁ ያደረጉት የተካረረ የስልክ ምልልስ ከኢራን ጋር ያለውን ድርድር እንዳወሳሰበው ተነገረ። ይህ የተሰማው የእስራኤል ጠቅላይ ሚኒስትር ዋሽንግተን እና ቴህራንን ዲፕሎማሲያዊ ቀውስ ውስጥ ያስገባውንና በሊባኖስ ላይ የወሰዱት ያለውን እርምጃ በተመለከተ መጋጨታቸው ከተዘገበ በኋላ ነው። እስራኤል በደቡባዊ ሊባኖስ ዘመቻዋን እንደምትቀጥል የመከላከያ ሚኒስትሩ ተናገሩ። ሚኒስትሩ አክለውም ከቤታቸው የተፈናቀሉ ሊባኖሳውያን መመለስ አይችሉም ብለዋል። ዜናዎቻችን እነዚህ ናቸው። በሶማሊያ መዲና ሞቃዲሾ ከትናንት ምሽት ጀምሮ ከባድ የተኩስ ልውውጥ ሲስተዋል ነበር። ይህን በተመለከተ ማብራሪያ ሊሰጠን የቢቢሲ ሶማሊኛ ክፍል ባልደረባ ኒማን ኡስማን እዚህ ስቱዲዮ ይገኛል። እንኳን ደህና መጣ ኒማን።
2: እንኳን ደህና ቆያችሁኝ።
1: መልካም። እስካሁን በተኩስ ልውውጡ ምን ያህል ጉዳት ደረሰ? አሁን ያለበት ሁኔታስ ምን ይመስላል ኒማን?
2: እንግዲህ ባለፈው ሰዓታት በሞቃዲሾ ያለው ሁኔታ የተወሰነ መረጋጋት ያለበት ሁኔታ ነው። ነገር ግን ከተማው ከትላንትና አመሻሽ ጀምሮ ለብዙ ሰዓታት የዘለቀ ቀጥተኛ የተኩስ ልውውጥ አስተናግዳለች። ይህንም የተኩስ ልውውጥ ደግሞ በመንግስት ኃይሎችና በተቃዋሚ ፓርቲ መሪዎች ማለትም የጠበቃ ኃይሎች መካከል ነበረ። ከነዚህ የተቃዋሚ መሪዎች መካከል የቀድሞ የሶማሊያ ፕሬዚደንት ሼክ ሸሪፍ ሼክ አህመድና የቀድሞ ጠቅላይ ሚኒስትር ሐሰን አሊ ኸይሬ ይገኙበታል። እስከዛሬ ማለዳ ድረስ በቀጠለው የተኩስ ልውውጥ የደረሰውን ትክክለኛ ጉዳት እስካሁን አይታወቅም። በመንግስትም ቢሆን በተቃዋሚ ኃይሎች ስለደረሰውን ጉዳት የተሰጠ መግለጫ እስካሁን ምንም የለም። ነገር ግን ከሆስፒታሎች ባገኘናቸው መረጃዎች መሰረት ጉዳት ደርሶባቸው በሕክምና ክትትል በማድረግ ላይ የሚገኙ ሰዎች አሉ።
1: የተኩስ ልውውጡ መነሻው ምን ነበር? በምን ምክንያት ነው የተከሰተው?
2: ለተኩሱ ምክንያት የሆነው አለመግባባት አንዱ የሶማሊያው ፕሬዚደንት ሐሰን ሼክ መሐሙድ የአራት አመት የስልጣን ዘመናቸው መጠናቀቁ አንዱ ነው። እንደምናወቀው የሶማሊያው ህገ መንግስት በቅርቡ ጊዜ ተሻሽሏል። በመሻሻያው መሰረት ላይ ደግሞ ፕሬዚደንት ሐሰን ሼክ መሐሙድ እስከ መጪው አመት አጋማሽ ድረስ በስልጣናቸው ይቆያሉ ማለት ነው። ሆኖም ግን የተሻሻለውን ህገ መንግስት በተቃዋሞችና በአንዳንድ የክልል መንግስታት ግልጽ ተቃውሞ ገጥሞታል። ሌላው የግጭቱ መነሻ የሆነው በአገሪቱ ውስጥ ሊካሄድ የታቀደው የምርጫ አይነት ነው። መንግስት ለመጀመሪያ ጊዜ የህዝብ ተሳትፎ ምርጫ ለመካሄድ አቅዷል። ተቃዋሞች ግን ይህ ተግባራዊ ሊሆን አይችልም ብለዋል። ስለዚህ የግጭቱ ዋናው መንስኤዎች እነዚህ ናቸው።
1: አሁንስ እንዲያው ችግሩን ለመፍታት የተጀመሩ ጥረቶች አሉ?
2: የተፈጠረውን አለመግባባት ለመፍታት በሀገር ሽማግሌዎች በኩል ጥረት እየተደረገ ነው። በተጨማሪም ዓለም አቀፍ

0: ተቋማትና የቀጠናው ተቋማት የራሳቸውን ጥረት እያደረጉ ነው። ነገር ግን በማንኛውም ጊዜ ግጭት ሊቀሰቀስ ይችላል በሚል የከተማው ማህበረሰብ ከፍተኛ ስጋት ውስጥ ነው ያለው።
1: የቢቢሲ ሶማሊኛ ክፍል ባልደረባ ኒማን ኡስማን ስለሰጠን ማብራሪያ ከልብ እናመሰግናለን። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የFacebook ገጻችንን ጎብኙ። BBC News Amharic የYouTube ገጻችንንና የWhatsApp ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የራዲዮ ፕሮግራሙንም በቀጥታ በFacebook በYouTube በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። የዛሬውን በዚያ በቃን። ነገ በሌሎች ዘገባዎችን እንገናኛለን። ዜናዎችን እየመራው ኬኔዲ አባተ አብሪያችሁ ቆይታ አድርጌያለሁ። ዴቪስ ሞሳሮ ቴክኒኩን ተቆጣጥሮታል። ጤና ይስጥልን።

0: ተፃሒፉ ዘሎ ደብዳቤ መሪሕነት ተሰልፊ ኣብ ትኽልል ዘጋጠመ ክፍተት መንግስቲ ንምምላእ ኩሉ ዓይነት ፖለቲካዊ ኣማራፅታት ምውሳድ ኣገዳሲ ከም ዝኾነ እዩ ጠቒሱ ዘሎ። እስኪ ዝጠቓሊልካ ከመይ ትሪኦ?
1: ክልተ ነገር ኣሎ። ብሓደ ወገን ከምዚ ዓይነት ከቢድ መጠንቅቅታ፣ ብሓደ ወገን ናይ ትኩረት ማዕከል ከም ምቅያር ጌርኪ ክትወስድ እዮ ትፍለፊ። ማለት ንምንታይ መንግስትያ ጠየሽኩም ምናምን ናብ ዝብልስ ናይ ቴክኒካዊ ህቶ ናይ ሓዱሽ ፕሬዚዳንት ናይ ቀደም ፕሬዚዳንት ናም ዝብል ህቶ ዘይኮነስ ከቢድ ጉዳይ ኣለ ኢልካስ ናይ ትኩረት ማእከል ከም ምቅያር ጌርኪ ክትወስድዮ ትፍልፍ። እዚ ቅልል ዝበለ ትርጉም እዩ። ክብድ ዝበለ ድማ እንተተርጉሚ እዮ ወይ ብፌደራል መንግስቲ ወገን

0: ምቅራብ ኣለው ዝብል ሓብሪታት ኣለውና ማለት ንሰምዒ ናይ ፅብፃብ እዩ ንስም ባዕሎም ይነግሩና እዮም ዘለው ወታደራዊ ይኹን ኣይኹን ዝተጭቡጥ ዝኾነ መረዳእታት ዘለዎ ነገር ኣይኮነን ግን ዝኾነ ጉንፂ እንተተፈጢሩስ ከምኡ ዓይነት ቅርፂ ክህዝዩ ዝብል መጠንቀቅታ ጌርና ክንትርጉሞ ንኽእል ኢልና።
1: ኣቶ ዳንኤል ብርሃነ ኣዝየ መስግነካ ይቕኒሊ
0: ሙሽ
2: ኣብ ስራሓት ግረዶብ ከም ዝተዋፈረ ዝተነግረሉ ሓደ ኤርትራዊ ኤርትራውን ዝተሰርቀ ሰነድ ዝሒዘን ዝፀናሓ ክልተ ኢትዮጵያውያንን ኣብ ሊትዌንያ ተኸሲሶም ጉዳዮም ናብ ቤት ፍርዲ ከም ዝተመሓላለፈ መንግስታዊ ማዕከን ዜና እቲ ሃገር ኤልኣርቲ ሓቢራ እተን ክልተ ደቂ 26 ዓመት ኢትዮጵያውያን እውን ናተን ዘይኮነ መንነት ሒዘን ብምፅንሕን ከም ዝተኸሰሳ ጉዳዮም ናብ ዞባ ቤት ፍርዲ ፓናህ ቬጅ ዝተመሓላለፉ ከም ዘሎ ቤት ፅሕፈት ጠቕላላ ኣኽባር ሕጊ ገሊፁ ንፅነት ድበሳይ ተወሳኺ ኣለዋ።
1: እቲ ፍጻመ ኣብ 2026 ጥሪ ዘጋጠመ ኮይኑ ኣብ ከተማ ሪጋ ላቲቪያ ናብ ዋርሶ ማለት ፖላንድ ኣብ እትጓዓዝ ዝነበረት ኣውቶቡስ ዝተሳፈራ ክልተ ደቂ ኣንስትዮ ኣብ ዶብ ሕጋዊ ሰነድ ምስ ተሓተታ ንኤርትራውያን ዝተዋህበ ናይ ግሪክ መንበሪ ፍቓድን ሰነድ ጉዕዞ ስደተኛታትን ኣቕሪበን ድሒሩ ግን እተን ከም ኤርትራውያን ተመሲለን ክሰግራ ዝሓሰባ ደቂ ኣንስትዮ ኢትዮጵያውያን ምዃንን ስለ ዝተረጋገፀ ኣብ ቀይድ ውዒለን እተን ኢትዮጵያውያን ካብ ቤላሩስ ብዘይ ሕጋዊ መንገዲ ናብ ላቲቪያ ዝኣተዋ ኮይነን ኣብ ማዓስከር ስደተኛታት ክቕመጣ ዝፀንሓ የን። እቲ ናይ ዓባይ ብሪጣንያ መንበር ፍቓድ ዘለዎ ድተባህለ ኤርትራዊ ጄ ኤም ኣይ እውን ኣብቲ ኣውቶቡስ ምስአን ሓቢሩ ይጓዓዝ ከም ዝነበረ እቲ ሓበሬታ ወሲኹ ይገልጽ። እተን ደቂ ኣንስትዮ ንዕኡ ፈጺመን ከም ዘይፈልጦ እኳ እንተተዛረባ እቶም ሓለዋ ዶብ ኣብ ናይ ሓደኤን ቴሌፎን ገንዘብ ከም ዝተመሓላለፈ ምስክር ረኺቦም እቲ 550 ፓውንድ ገንዘብ ነቲ ኣስጋሪ ዝተኸፍለ ምዃኑ እቲ ሓበሬታ ይገልጽ። ኣብቲ ዝገበርዎ ምርመራ ሓንቲ ካብአን ምስ ጄ ኤም ኣይ ኣብ ማሕበራዊ መራኸቢታት ንነዊሕ እዋን ክትራኸብ ምፅንሓ ኣረጋጊፆም ካብ ቤላሩስ ብላቲቪያ ኣቢልካ ናብ ምዕራብ ኤውሮጳ ዝግበር ጉዕዞ የሳልጥ ከም ዝነበረ እውን እቲ ሓበሬታ ወሲኹ ይገልጽ። ኣብ መወዳእታ ጥቅምቲ 2025 ሓለዋ ዶብ ቤላሩስ ሬሳ ዝተሰከሙ ክልተ ኤርትራውያን ስደተኛታት ኣብ ሰሜናዊ ክፋል ተሃገር ኣብ ዝርከብ ምስ ላቲቪያ ዘዳወብ ዞባ ብራስላቭ ከም ዝረኸቡ ማዕከን ዜና ኤስቢ ኣቃሊሐኒ ነይረን። እቶም ኤርትራውያን ስደተኛታት ኣብ ላቲቪያ ኳኣትዮም እንተነበሩ ወታደራዊ ክዳን ብዝለበሱ ሰባት ተሃሪሞም ሞባይላቶም ተሓዲጎም ብብረት እናፈራርሁ ኣብ መኪና ሰቂሎም ኣብ ዶብ ቤላሩስ ከም ዝደርበይዎም ሓቢሮም ክፍሊ መርመራ ዞባ ብራስለቭ ክሳብ ጥቅምቲ 2025 ኣብ ዶብ ቤላሩስን ላቲቪያን ሞት ናይ 35 ሰባት ከም ዝተመዝገበ ይሕብር። ስደተኛታት ካብ በዓል ቱርክ ተበጊሶም ንቡልጋርያ፣ ሩማንያ፣ ሞልዶቪያን ዩክሬንን ሰጊሮም ድማ ናብ ከም በዓል ሸወደ ንን ኖርዌይን መሰጋገር ዝጥቀሙላ ሃገር እያ።
2: ንብሓፀርቲ ዜናታት ከስግረኩም ኣብ ርእሰ ከተማ ሶማል ብሰንኪ ምድንጓይ ምርጫ ዝተፈጥረ ምትልላኽና ተጋድደ ብዝኸደሉ ዘሎ እዋን ብርቱዕ ምልዋ ተኽሲ ከም ዝተካየደ ፀብፀባት ሓቢሮም ምቲ ተኽሲ ኣብ መንጎ ሓይልታት መንግስትን ተቃዋምትን ከም ዝነበረ እውን ተገሊጹሎ። ዕድመ ስልጣን ፕረዚደንት ሓሰን ሸክ መሓመድ ብ15 ግንቦት ኣብጊዒ እኳ እንተነበረ ብሓደ ዓመት ክናዋሕ ምግባሩ ስዒቡ ዘይሕገ መንግስታዊ እዩ ተቃውሞታት ኣልዒሉ ዘሎ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ባይቶ ኣሜሪካ ዘይሃገራዊ ክብል ኮኒኑ እዚ ዝኾነሉ ዘሎ ባይቶ ኣሜሪካ ብዛዕባ ኢራን ኣመልኪቱ ንትራምፕ ምግሳጡ ስዒብ እዩ። ትማሊ ሮበርት ባይቶ ወከልቲ ህዝቢ ኣሜሪካ ትራምፕ ተወሳኺ ወታደራዊ ስጉምቲ ንከይወስድ ዝዓለመ ስጉምቲ ከም ዘፅለቐ ይፍለጥ። ህዝቦላህ መጥቃዕቲ ደወንት ኣቢሉ እስራኤልን ሊባኖስን ኣብ ምቁራፅ ተኽሲ ንምሕዳስ ተሰማሚዐን። ብተወሳኺ ውሽጢ ሊባኖስ ብርከት ዝበሉ ፓይሎት ዞባታት ፀጥታ ንምፍጣርን ተሰማሚዐን ኣለዋ። ኣብዘን ዞባታት እውን ንጥፈታት ህዝቦላህ ክእገዱ ምዃኖም ሚኒስትሪ ጉዳያት ወፃኢ ኣሜሪካ ኣፍሊጡ። ናይ መወዳእታ ዜና ፕረዚደንት ኣሜሪካ ዶናልድ ትራምፕ ንባችላንጅ ብተቃ ንብላንች ብተቃውምነት ዋና ዓቃቢ ሕጊ ክኸውን ሓፂዩ። ቶድ ብላንች ከም ግዜያዊ ዋና ዓቃቢ ሕጊ ከገልግል ዝፀንሐ ኮይኑ ብሰኔት እንተፀዲቑ ውልቃዊ ጠበቓ ትራምፕ ነበር። ብቐፃሊ ቁፅሪ ሓደ ዓቃቢ ሕጊ ናይቲ ምምሕዳር ትራምፕ ክኸውን እዩ። ዋና ዓቃቢ ሕጊ ኣሜሪካ ብክፍሊ ፍትሒ እቲ ዝለዓለ ሓላፍነት ኣኽበርቲ ሕጊ እዩ። እቲ ብኮሚሽን ባህልን ስፖርትን ፌደሬሽን ኣትለቲክስ ኤርትራ ዝተደለወ ኣስመራ ማራቶን 2026 ንሻብዓይ ግዜኡ ዝካየድ ዘሎ እኳ እንተኾነ ንፋልማይ ግዜኡ ብዓለም ለኸው ፌደሬሽን ኣትለቲክስ ወግዓዊ ኣፍልጦ ብምርካቡ ንዕቤት ኣትለቲክስ ኤርትራ ዓብዪ ታሪክ ኣብ ምዕራፍ ዝኸፈተ ፍጻሜ እዩ። ንተንታኒ ስፖርት ነገ ወልደ ገርጊስ ኣዘራሪብናዮ ኣለና።
3: ማራቶን አስመራ መጀመሪያ በማራቶን ጅመር ከለዝ ማራቶን አስመራ ሲ በዘዋ ማዕከል ተጀሚሩ ከም እንዳለካ ብማራቶን አስመራ ኣብ ትሕቲ ኣትሌቲክስ ሃገራዊ ፌደሬሽን ኤርትራ ከምኡ ኮሚሽን ስፖርት

0: ኣህጉራዊ ኣፍሉጦ ምርካቡ ብኢንተርናሽናል ኣትሌቲክስ ሓደ ዓብዪ ዝላ ንሃገራዊ ፌደሬሽን ንኤርትራን ክንብል ክልና እዚ ከዓ እንታይ እዩ ሓደ ንተቐዳደምቲ ዝህቦ ብልጫታት ኣሎ እሱ ከዓ እንታይ ምስሊ ከ ኣብቲ ሞያዊ ረብሓታት ነቶም ተፃወቲ ዝዓበይ ዕድ ስለ ዝፈጥረሎም ዶንጉ ይባሃለ ያ ንብወገነ ግን ኣብ ሰዓት ምፅውን ኣዝዩ ዝሕጉስ እዩ በቲ ካሊእ ከ ንድሕሪኢና ኣብ ቱሪዝምን ቁጠባን ዘምፅኦ ሓንቲ ሃገር ኣዝዩ ዓብዪ ሕጂ ሓደ በፃሕቲ ብዙሕ ንክመፁ ይሕግዘካ እዩ ማዕከና ዜና ካ ክመፀአን ምክንያቱ ኢንተርናሽናል ሰርቲፊኬት ስለ ዝወስድ ዝውድድር እዚ ማዕከና ዜና ናይ ዓለም ክመፅኦም ንሳቶም ከዓ ናቶም ዝህቦ ሓበራት ስለ ዘሎ ደረጃ ዓለም እዚ ዓብዪ ረብሓ ኣሎ ብዘይ ንሱ ከዓ ኣስመራ ከምዝንፈልጦ ኩሉ ግዜ ኣብ ዩኔስኮ ተመዝጊባ ስለ ዘላ እዚ እውን ዓለም ለካዊ ቆላሕታ ከዓ ዝያዳ እንዳጉልሖ ክመፅ እዩ ኣብ ርእሲኡ ከዓ ኣብቲ ኣወዳድባ ኣብቲ ናይ ግዜ ምዕቀን ስራዕታት ንብሎ ኣብ ናይ ኣትሌቲክስ ኣብዚ ናይ ጉያ ንብሎ ሲ ካብኡ ብቐፃሊ ንክመሓሽ ንኤርትራ ሓደ ዓብዪ ኣድቫንቴጅ ግባእ እዩ ፓራኦሎምፒክስ ውድድር ኣሎ ናይ ስንኩላን ማለት እዩ ስንኩላን እውን ድልዱል ብሪጅ ክኸውን ስለዝክእል ምስ ቆሎ እዚ ረብሓታት ኣሎ ካብኡ ዝዓበይ ረብሓ ከ እንታይ ኣሎ ንናይ ውሽጢ ዓዲ ተቀዳደምቲ ንኤርትራውያን ማለት እዩ ኣብ ውሽጢ ዓዶም ኣብ ገዝኦም ከለዉ እቲ ብደረጃ ዓለም ከመልእዎ ዝኽእሉ መለክዒታት ወይ ዝብለ መለክዒታት እዚ በቃ እቲ ውፅኢ ኢልካ ዘይትረክቦ ኣድቫንቴጅ ስለዝኮነ
1: ካልኦት ዝተዓደማ ሃገራት ከ ኣለዋ ድ ናብዚ ናይ ማራቶን
0: ክሳብ ሕጂ ረኪብናዮ ዘለና ሓበሬታ ኬንያ ዩጋንዳ ታንዛንያ ጅቡቲ ሱዳን ከም ዘለዋ ተረጋጊፅ ኣሎ ብሓፈሻ ልዕሊ ሓሙሽተ ሃገራት ክሳተፋ ምኳነን ዋላ ንዕኦም ይኮታ ኣድቫንቴጅ ኣዜባ ንኤርትራውያን ተቀዳን ዝብለ ጥራሕ ዘይኮን ንዕኦም ምክንያቱ ሰርቲፊኬት ትረክበሉ ኢኻ ብቐጥታ ከ እዚ ውድድር ምስ ወድአ 7 ሰነ ብቐጥታ ኣብ ናይ ዓለም መዝገብ ኣብቲ እንታይ እዚ ግሎባል ዳታ ዝበሃል ኣሎ ኣብኡ ከም መዝገብ ይተሓዘልካ ስለዚ ሓደ ተፃዋታይ ሚኒማ ኣማሊኡ ድ ማለን ብ ክልካዕ ይኽእል እዩ
1: ስለዚ ብደረጃ ኣህግራዊ ኣፍልጦ እውን ዓብይ ዕቤት እዩ ከምፃሎም ማለት እዩ
0: ዓብይ ዝለዩ ንኣብነት ክነግረክ ዶ ኣብነት እናጠቀስና ንክኸድ ርግቢ ሃይለስላሴ ተቀዳዳሚት ናይ 21 ኪሎ ሜትር ናይ ኤርትራ እያ ንሳ ሕጂ እንድሕሪኢና ኣብ ጥቅምቲ 1 223 ኣብ ላቲቪያ ኤውሮፓ ማለት እዩ ኣብ ርእሰ ከተማ ሪጋ ኣብ ተካየደ ውድድር ዚ መበል 17 ደረጃ ክትሕዝ ከላ ሓደ ሰዓትን 10 27 ሰከንድን ኣመዝጊባ ነ ፅባሕ ግን ኣብ ውሽጢ ዓዳ ምክንያቱ ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ካብቲ ፍሉያት ተኣታትዎ ዘሎ ብጀ ካብቲ ኣህጉራዊ ተፈላጥነት ናይ ደቂ ኣንስትዮ 21 ኪሎ ሜትር ኢት ኢሎ ቅድሚ ሕጂ 10 ኪሎ ሜትር ዝበሃ ነ ሕጂ ግን 21 ኪሎ ሜትር ሕጂ ንባዓል ርግበ ዓበይ ኣድቫንቴጅ እዚ ነዚ ኣመዝጊባቱ ዘላ ሰዓት ኣብ ላቲቪያ ንዕኡ ክተመሓሸ ትኽእል ብጀኩ ንሱ ከዓ ብጀካ ንሱ ኣብ ናይ ደቂ ተባዕትዮ ተመዝጊቡ ዘሎ ሰዓት ኣብዚ ናይ ኣስመራ ማራቶን ኣብ 219 ኣብ ትሕቲ ፅላል ሃገራዊ ኣትሌቲክስ ኤርትራን ኮሚሽን ስፖርት ዝኣተወ መሓሪ ፀጋይ ብክልተ ሰዓትን 17 ደቂቕን 31 ሰከንድን ዘመዝገቦ እዩ ታሪክ ርንስያ ዘላ ክሳብ ሕጂ ዝሓሸ ተባሂሉ ብ 225 2 ሰዓትን 16 ደቂን 28 ሰከንድ እዩ ስለዚ ኣህጉራዊ ተፈላጥነት ምርካቡ ሰርቲፊኬት ምርካቡ ነዚ ሪከርድ እዚ እውን ክመሓያሽን ክስበርን ከም ዝኽእልካ በዚ ኣጋጣሚ እዚ ከይጠቐስኮ ክሓልፍ ኣይደልዩ
1: ኣብ መፃኢ ናይ ኣትሌታት እውን ካልእ ዝዓበየ ክረአዩ
0: ዓብዪ ነገር እዩ
1: ኣብዚ ናይ
0: ኣትሌ ሕጂ እቲ ውድድር ምስተካየደ እንታይ መሲሉ ኣብቲ ውሽጢ ዓዲ ዝፈጥሮ ምንቕቃሕ ከምዚ ናይ ምሽክለታ ኣሎ ምፀሎ በዓል ቢንያም በዓል መርሃዊ ቅዱስ በዓል ሄኖክ ኩሎም እቶም ዓበይቲ ቀዳድ ንተወፁ እዚ ኣብ ውሽጢ ዓዲስ ኣብቲ ናይ ምሽክለታት ከመይ ምንቕቃሕ ፈጢሩ ሲ ኩላትና ንፈልጦ እዩ እዚ ናይ ኣስመራ ማራቶን ከዓ ዓብይ ዓብይ ዝለዕል ኣብ ውሽጢ ዓዲ ብሕጂ ንክፈርዩ ዝኽእሉ ተቀዳድምቲ እዚ ከም ከፋቲ በሪ ኢላ ክገልፆ ይኽእል እቲ ሽልማት ናተይ ኮርናዕ ክገልፅ ኣብዚ ንተቀዳድምቲ ሕጂ 16,000 ዶላር ዝበፅሕ ገንዘባዊ ስታይ ተቐሪቡ ዘሎ ቀዳማይ ዝወፀ 6,000 ኣለዎ ካልኣይ 4,000 ሳልሳይ 3,000 ከምኡ እንዳሃለ ክእል ኣብ ናይ ደቂ ኣንስትዮ ግን እቲ ማዕርነት ንምንታይ ክህሉ ኣለዎ ዝብርኢቱ ዘለና ኣነ ንቀዳማይ ዝወፀስ 4,000 ናቕፋ ካልይ 20,000 ናቕፋ ሳልሰይቲ 10,000 ናቕፋ ስለዚ ኣብዚ ዝቁሩብ እቲ ሃገራዊ ፌደሬሽን ወይ ኮሚሽን ስፖርት ጠመተ እንተዝገብርሉ ካልእ ኣብ ኣንታያ ክውፅእ ከላ ኣስመራ ማራቶን ኣህጉራዊ ኣፍልጦ ምርካቡ ምስ ኣብ ናይሮቢ ዝካየድ ማራቶን ምስ ኣብ መሮኮ ራባት ይካየድ እዩ ኪጋሊ ሩዋንዳ ተካይዳ ከምኡውን ጋበሮኒ ናይ ቦትስዋና እዚ ውድድር እዚ ምስአን ልክዕ ክስራዕ እዩ ምናልባሽ ድሕሪ ግዜ ከዓ እንታይ ኣለና ኣነ ትፅቢትናተይ እዚ ውድድር እዚ ናብቲ ፕላቲኒየም ወይ ከዓ ጎልድ ዝበሃል ደረጃታት ንክዓቢ ዓብዪ ኣፍ ደገ ስለ ዝኸፍት ዘሎ በዚ ኣጋጣሚ እዚ ንሃገራዊ ፌደሬሽን ኣትሌቲክስ ኤርትራን ንኮሚሽን ስፖርትን ምስጋናይ ክቐርብ ይደሊ
1: የቀኒልና ተንታኒ ስፖርት ነጋ ወልደ ጊዮርጊስ
0: የቀኒለ ኣነውን ኣዝያ ኣሎ
2: ከብራት ተኸታተልትና ናይ ሎም መደባት ናብ ዘዛዘየምና ኣለና ምሳኹም ዘምስኹ ኣዜ ብርሃነ ምስ ኣዋሃዲት መደብ ነፃነት ደበሳይ ከምኡን ተረኛ ቴክኒሽን ደቢስ ሞዋሳሩ ብምዃኒና ብርክለይቲ